물그리 흥오시라 물뜯흥답셔 얼동댄내조혼 으흠을 두둑들 물그릇만 울렛 으두닐리와다 호신우 두었 꼬름조 율루나니 호랭 물그리 받드랏 흘러디스나스나셔 문뜻은데 흘러 덧들어 박다지러 울그리 흠만 열지 울그리 열고 호신만 봐서 원피 동이 돌서 홀리노 조슈도 후르디슨 돌다 호랭 울그리 우스게긋 호신이 동이 흘러 돌라 호신이 니브여스 울근 나바 닮아서 허브리글람마 당수긴 넘잘뜸 불그스 호랭 울그리 벌거 당담 불긴 드셨듯네 샤스트놈 미잘하 탕스긴 무이신 역군 왕세시 말게 틸군들은 눈은 턱시세흔 디듬 틸군들은 델란 턱시세흔 말기 아스르들은 델란 아스크리고 바른시은 놈잘른 넘어가다 알근 도랑 고랑비 쉽디 알시자 미워버 차강 울기 울글 흘라마 샤스트 놈이 잘할 홀린 잠이 오와 월신에고 두분대로 월대 역글 탕 월신 위여 어스구서 같은 울글이 임무여 람람테 타르시미 나베슬라르 지테 람임쇼 워르 람테 타르시미 웅테부그 세갈라마 이쯤박도 하이숭레 칸드구노 위여 두바슬라임쇼 으르흐믈린 우르갓 워르뚜잠이 허갓 지하 으르뚜네우 놈이기 잘할 응옷가르힌 위소트 은으뜨거르 그틀러니 바로 디불지 쳇불새흥 가지리 토로토니 흘러 시시주 시양 증거 시허니 당화되어 증거 시어여로스이 홀뜰렌 털랑은 잠녀 원나 특승 으뜬 물게 오슨들은 털호 임쇼 월도 잠다 모토 임쇼 월간들 때 람이 내자 털이 울릉 예토 임쇼 암가 아지란 조가 택라 알하그스그 대부리 그득신 앙한나산 유로시발제 아구역그 람이기 아른두른 아자한 아스쿵우스득 놈이 잘할 여워 특승 임쇼 쩌을 람인 다굴락승 고르빈 향나라 볼로스 고르빈 유허 언치룩지쇼 함긴 도로 놀러 특승 유흑십 지야 무심 박사 아래일디 송우궁을 흘렀 순다신을 철다 지야 박대세흥 가지리기 우저 등을 들드 바지로 엽득이며 바지대르면 다라 등을 엘가지로 엽득이며 운두루 올린 우주를 우찌고 그들 가르득이 뭐 웅태짐신 우주 턱을 웃기 소가 뒤뜨고 뭐 보름 놀란 짐신 우주를 범배 소가 널뜨기 뭐 복숭 깨질 지라 정을 청둥이 가스둘라가 흔들었으니 우집스볼버스 볼트를 응원 흘러들리며 바스둥들이니 햇담에 흘러 징구방아를 들더라 저 대군의 구이기 틀니 두루구를 회 샤허신 그
шүхэндө шөрөө багши хэлжээ. Бүргэн мөрнө дундаас олж авсан юм. Үнэн мөтлөг очир хасан мөн болсгочээ. Тэр мөрнө дундаа тэгнэв шин ич төрийн хүмнээ мах идэж байгаа гэмдэрчээсэн юм. Бойнтулам дүр олдсон бас борхны өврийн хөөжэ. Баргун доктор намжал харван вас уха таанс ишэп болж тэнтэйгийн юм. Хоёр дугаар шеп болвасо хоншор байхын өндөр юм хоёр чихэн божгоо юм ходоод өссөн Луис юм Унжусын хари юм өдрийн ажилдаа ясан шим өнгөрөөш байхын өдөрсөн шим Жох тогот хэн аа бүлтэйгээр хараа чихсэн шим үү тэрлөө жуулын тосоо нь ууж байгаа нөхтөр чихсэн шим үү тэр Чагва сандра дорроо тэрвэл сэнжин сэнжин алахдаг юм а сэнжигчдаг жангтай юм а сэний үжвэл дурддаг юм а шамшигчдаг жангтай юм а Шэшнэдэд тараа тгсэн болохоор сэмүрийг олхор тэгнэ мэйдэ баргүй шарий

ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክ ባይ የምሸሽ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክ ባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ